ተባዩ የደመድርድሮ ተባዩ ጀንያም ባዮቲ ማዮ ኩምባሌ ሞጋንዱኒ አጃሪዮ ጋንዱኒ መገሎ ላምባዮ ቹማሊንኬ ዞምፔዮ ጀንያንዲ ባብኑንኬ ጎዳይ ዞምፔዮ ጋንዱኑ ኦኮርዋቱ ባዮ ሜርካቲ ሞኖኖ ጋንዱኒ ጃቤን ባዮ ይምል ጀካቲ ሜኖ ጋንዱኒ ታቡንጎን ባዮ ናናንዶ ቱፓኖ ጀንያንዲ ጀንያን ናናንዶ ቱፓኖ ኮርዋቱ ዮ ኦኮርዋቱ ባዮ ንዳሪያ ጂኒራሞ ኮርዋቱ ባይ ኮሚ ባይ ፓፓ ባዮ